0: ཕོའི དྲན ཆ ཡིན
1: དེ ཡེ དེ བོ དེ གང ཆ ཡིན
0: ཀྲུང པོ ཆུང ཆུང ཚོ ད ད ཆེ ཚོ ན ཆུང ཤི པི ག ཚི ལན ཚན ཅོ ཁྱི པ ག ཤི ཅོ ཚན པར ཤི དང ང ཚོ མཉམ དུ ད མ ཤེན ར པི ཚན ཅོ རུ
2: Я на чун чубо цо де на цамда не а чи ге мэт та чубо чун чун цо ре ти ба га ри ти ви хуй цо нэн нин дам ну ге штам чи цэг шэ жуйэл де ра чи ге шэ жу ге штам чин дэ инжина а гэр гэн тан ломи вар ге штам чи цэг ре а гэр цэг ло та ши на по ма га ло ти се нэ зг ёк кэр ге та хам цэн кэн хам на ра хи ла нэ ге ши ба р ге гэр гэ чи ре 그춘 진타게 게르긴긴냐 흐스넘다서르크 게르긴코네 흐토와 첨부 첨부 젠지 뭐 첨부스게 노거생게 망가리게 쿠냐 흐슬르크다즈리인 버케욕 리자 다빈닌시라 게르긴치 포마츠르 흐쩡차샤기 체체 포수 망부시게 낭생 게데 흐쩡차 마시나 리풍거스탕아 정은땅 늘 멍하시 종슬소 언니들 멍하시 쉐츠 쉐츠 호프테케 가와 게르긴게 포마나마 니 하투 정티 코니 쉐파드고 호프트치 일라 세월 종요라 다시리티노 포초 정청남 지정 진나 지게데 게르긴르가 세마송요 다니송아 나치 정차 르포생이인 시시에 바리 토마로티 야랄랑데 게르긴치 송왕오마단 바리 송자마시나 저망안바 종이 다능쇼브르 나초 게르긴치 쳔마 헤브거 게르긴치 쳔마 저망안바시키 참드 지시에 바리 호초 총총 참마

0: 히르가 가르초진 자위 가르코
1: 로리가 로그샤글이 녀리 가르코
0: 히립저 데모조위 가르코
1: 로세저 제충 자위 가르코
0: 나초 로렌 단세아리 미 가르코 주보 총총초 다타 체초 나초 시피아가 틀렘친저 아르비 가르코 거 참프르식도 나치 히시 초모르 알로르거 제츤잔
2: Я начун чижгцо чечи мэтэрдэ за давининг начун шибергацл тасын линцланен бергасэси ретина таштачу тасын линцндэг замба гнива ргби гаркунг нашиг жуйэл дэрэн гэргби гаркунг замба чунгндэг нга товчун дирэмжэ калчива сымсэни чимсэн товси тагэ хипша томоси жобо чунчунцо дан жобо чунчунци пама намбэр нямчуд сяжэин

0: 초텐데 듣고 아주 까자치게 네 리리기 니와란디 마치게 마치나 초텐데 듣고 지금 자고는 듣고 회로콜라크니 세자 민주기 아 민주나 언정스들에서 나다 회로군데 듣고 치 초텐스기 쳇도 회로고 있고노 아 다치 랑게 치즈군을 아긴 구즈기 쳇도 회로고 있고노 다 랑게 치즈레즈나 디치즈기 쳇도 회로고 있고노 랑게 생큰 등이 쳇도 회로고 있고노 데 나까니 무즈군을 알라 나까 니무즈고나 어 추티는 게 긍자기 언정 치즈레즈나 다추 언디 추트나 미냥게 디 회로고이자 아 회로고시 밤밤에게 언딩아 추알라 추하기 차르친 전체고 민영근디 회록스 판바마케스 뭐 티숭게 회자 마간우게 티거겐타 티도 화치고 회록셀이라 긴쿠메카나 회록고 가니즈겐지나 따티도 고초런게 삼켄티도 고치겠던 게 지켰고 아따 아추 켄다마즈레타 회록는데도 고 자고에스는다마즈레 르라지 긍알라 요니 긍게나라 요니 자고에스는 메트나라 시치우 요토나즈 고나라 구리 요토나 자코르스 메토나라랑게 리텐 추트네 야 자코르스 요토나 주아 요니 아 따트무즈리 아 티나츠라 아망스기 시샤기 라카니 따랑게 휘록티 토코 따랑가 그라촌즈나 따 니프트 돌메니니 휘록티 마토나 티 ku kui nimaz yone lota chambu yin na chuke aranga gane ge khichaz aranga tuni ge khichaz aranga sangma su chi ge khichaz ta ge de na de nyin ge pamba yone chu son ta chi yonde zin jor ge shat ta aranga ge ne te jan na jan ge ne mari te kambula su kha ge chir mut nu ge not ge aranga aranga not ge khir pa sun su pe nur dum bu zu nu ta aranga te not ge te to aranga yot na ta aranga chi sangka chi chu ge chi ta aranga ge shawa ge chen zu ge tk na арнгэ чихэн дангэрж гүсгэн дангэрж гүсгэлэкэни арнгэ тэ тхой чихэ тхч өчнө тэяны цхма арнгэ гүч өдөри
1: тасан дэрэн залган тажаг тирүрлэ тангэ нян тунгалам дэни мара нян шотти данарнгэ сэмхэн сутх гонормо а тэни гант нон гинэ сэгэр тэни нга жоггаг хорин гинэ чөдөн тумгэ хүчсазга тэм самбу тазан талан та тагана та гүчэрмо нга нига нинкэн гүтэн нүжгэ тажиг гүн нэ товшаш гүчэр
0: гэ арнра арнра товшаш гүнэр Чочо тошазука. Чочо тошазуки. Тагикена танутэ кен ги тошазгонэр.
1: Данжагэна.
0: Мандандаз ичон мари тэ хунжугжана тэ кен ги чидрэ томсан бурдаг таж гэн чидгэч тану тихи сонэр мо. Чүндигилакани такузы чанчанзга моз хиданэр мо. Чанчанза моз хидана санжирза моз хиданэр мо. Моз хидан чу мгинэну тэге санжир тэ мги сонзгазэ. Чу тихи сонэр. Кенге чидхи сонэрэзна томсан бурдагэч игэчхи зисну тихи сонэр а та тэнига чудра о та тэник кэн ханэрэзна ти тишн шэцэн юнэ марэн диктэн ди оле диктэн тишэ
1: данчэн гэ тирмэн дотгонд данчэн дэ тарг тарг нэр игэлгна капры юн дэ карита хучата жо ганумаз гэ то сонэна хучата жо хкат чукдан дум манга мо
0: натэр
1: тэ вичэн гэ та дотгонд натэн згэрэла яна дэ чихчэ мэнэ зэр дани сихина дотгон тэр яга
0: о тэр чутэш чо юкэзи мэкэзила азун дэ та тонзи згэрэла дэ згунара тан дмуз гэ хтамат ちょっともう匂いもある。ま匂いなったとんちんであの4点様。けんのまる。患者って根本の10点様も。でとこけカプラメプラトンアトンズグのかちゃってもし、やつ匂いもある。もう。あれ、てんじゅさん匂いもある。てんじゅさん匂いもある。おんちゃんつでらずな、ちってとこ。ちずいな。ちょ、あるんげすんごんれ。ちょ、すいなちょけ。すさまずいなちょ。てげるんげ、ふいどんじょくな。ちょ、がのちずらちょ、ちががげ。ちががなちょ、ちゃじゃつずとなちょちょめか。 자막과 함께 하던 나초 자막 제 통한 도 쭉 흔히고 등등 알아 그럴라 티 청티 무수체기 호기 겐게 치기 겐스가리 아랑가 가가 추추게 더스마즈리 온청 셀리가 뭐냐가 되게 현재는 주저 시치즈가 나 주고 시 초텐 좀 시기 리기 송 좀 송치 수치고 뭐 송치 수치고도 또 탈적스나 티도고 추 아랑게 호
1: ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ ཁ